ሰላም ጤና ይስጥልን። በካናል ከተስፋ ድምጽ ሬዲዮን ተከታታዮች በሀገራችን የዘመን ቀመር ዛሬ ለቱ ሰኔ 29 ቀን 2018 ዓ.ም ተመረሰ ሲሆን በፈረንጆቹ ደግሞ ጁላይ 6 ቀን 2026 ዓ.ም ነው። እንደ ተለመደው የዛሬውን ስርጭት የምንጀምረው ከተለያዩ ምንጮች ባገኘናቸው ዜናዎች ሲሆን አጉን የተሰኘው ቅንጫቢ አሳባጫሪ ዝግጅትና የዕለቱ ርዕሰ አንቀጽ በመከታተል ቀርበው የመጀመሪያው ግማሽ ሰዓት ክፍለ ጊዜ ይጠናቀቃሉ። በቀጣዩ ግማሽ ሰዓት የሚስተናገድም አጥር ያለ መጣጥፍ እንዲሁ ተዘጋጅቷል። እነዚህን ዝግጅቶች በየጣልቃው እያዋዙ የሚያቆዩ ጣዕመ ዜማዎችን እያስደመጥን ለአንድ ሰዓት ያህል አብራችሁን ትቆዩም ጋብዛችሁ የፕሮግራሙ አዘጋጅና አቅራቢ እኔ ተስፋ ወልደ ስላሴ ነኝ። መልካም ምሽት። ኢርሆርት ካናል ካ ሚድም ኮምፓስ አውስ ኤትዮፒያን አም ሚክሮፎን ተስፉ ወልደ ስላሴ

አሁን በቀጣ ወደ ለቱ ዜና እናልፋለን። በድሬዳዋ የምርጫ ክልል ለህዝብ ተወካዮች ምክር ቤት በግልጽነት ቀርቦ የነበረውና ከሁለት ሳምንት በፊት ለስራ ወደ ሆስፒታል ሲጓዝ በቁጥጥር ስር የዋለው ዶክተር አብታሙ አለሙ በአሁኑ ሰዓት በሰብአዊነት በጎደለውና እጅግ አሳሳቢ በሆነ ሁኔታ ውስጥ ታስሮ እንደሚገኝ የደረሰን መረጃ ያመለክታል። ዶክተር አብታሙ አለሙ የክፍሉ ስፋት 1 ሜትር በ80 ሴንቲሜትር ብቻ በሆነ የተጠቀሰ ሲሆን ይህ አይነቱ የስራ ያያዝ በእሱ ላይ ቀጣይነት ያለው የስነልቦና ስብራት ወይም ሳይኮሎጂካል ብሬክዳውን ለማድረስ ሆን ተብሎ የታለመ ሙከራ ሳይሆን እንዳልቀረ ምንጮች ስጋታቸውን ገልጸዋል። ከሁኔታው አስተካክነት የተነሳ ዶክተር አብታሙ ወደ መጸዳጃ ቤት እንኳን ወጥቶ መጠቀም እንዳይችል የተከለከለ መሆኑንም ታውቋል። ይህ የተፈጸመው ድርጊት እጅግ ልብ የሚሰብርና ሰብአዊ መብትን በከፍተኛ ደረጃ የጣሰ መሆኑን የገለጹት ምንጮች ጉዳዩን ለመመልከት ለሐምሌ 3 ቀን 2018 ዓመተ ምህረት የፍርድ ቤት ቀጠሮ እንደተሰጠው ማስተዋቋል። ዶክተር አብታሙ አለሙ ሹዋ ሰኔ 9 ቀን 2018 ዓመተ ምህረት ጧት ወደ ስራ ቦታቸው በመጓዝ ላይ ያለ በጸጥታ ኃይሎች በቁጥጥር ስር መዋሉ ይታወሳል። የጸጥታ አካላት ዶክተር አብታሙ በቁጥጥር ስር ከዋሉ በኋላ መኖሪያ ቤቱ ላይ ድንገተኛ ፍተሻ ያካሄዱ ሲሆን ለምርመራ ያገዛሉ የተባሉ ላፕቶፕ ኮምፒውተሮችንና ሌሎች የግል ኤሌክትሮኒክስ መሳሪያዎችን መውሰዳቸውን የዓይን እማኞች በወቅቱ መግለጻቸውን መሰረት ሚዲያ ዘግቧል። በሐዋሳ ከተማ አዲስ ክፍለ ከተማ ፊላደልፊያ ቀበሌ ውስጥ በተለምዶ የወንዝ ዳር የታጋይ መንደር ተብሎ በሚጠራው አካባቢ የሚኖሩ ዜጎች ከቅርብ ጊዜ ወዲህ በመንግስት እየተካሄደ ካለው የሐይቅ ዳር ኮሪደር ልማት ጋር በተያያዘ ከፍተኛ የህልውና አደጋ እንደተጋረጠባቸው በማሳወቅ ላይ ይገኛሉ። እነዚህ ነዋሪዎች በአካባቢው ከግማሽ ምዕት ዓመት በፊት ማለትም ከ52 ዓመታት ለሚበልጥ ጊዜ ማህበራዊ ህይወታቸውን የመሰረቱ ትውልድ ያፈሩና አካባቢያቸውን በራሳቸው ስም በራሳቸው አቅም ያለሙ ዜጎች መሆናቸው ይነገራል። ይሁን እንጂ አሁን ላይ የመንግስት ልማትን በማስተካከል ያለምንም የካሳ ክፍያና የምትክ መሬት ዝግጅት መኖሪያ ቀያቸውን ጥለው እንዲወጡ እያስገደዳቸው መሆኑን በከፋ የሐዘን ስሜት እየገለጹ ይገኛሉ። ነዋሪዎቹ እስከ 2000 ዓመተ ምህረት ድረስ ለመንግስት የሚጠበቅባቸውን የቦታና የእርሻ ግብር በህገ መንግስት ሲከፍሉ የቆዩ ቢሆንም ከዛ ጊዜ በኋላ ግን መንግስት ያለምንም ግልጽ ምክንያት ግብር እንዳይከፍሉ ማገዱን ያስተውሳሉ። ችግሩ ይበልጥ የተወሳሰበው በቅርቡ በአዲስ ከተማ ክፍለ ከተማ በተካሄደ ስብሰባ ላይ ነው። የልማቱ አካል የሆነውን የኮሪደር ስራ ምክንያት በማድረግ የአካባቢ አመራሮች ነዋሪዎቹን በአጭር ቀናት ውስጥ በተለይም በሳምንቱ መጨረሻ አካባቢውን ለቀው እንዲወጡ የቃል ትእዛዝ አስተላልፈዋል ብለው ሌላ ነዋሪ ቃላቸውን ሰጥተዋል። በመንግስት መሬት አቅራቢነት በተጀመረ መምህራን የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ ይፋ እጅግ ከፍተኛ የተጋነነ የዋጋ ጭማሪ እየተደረገ መሆኑን ይቅርታ፣ በመንግስት መሬት አቅራቢነት በተጀመረ መምህራን የመኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ እጅግ ከፍተኛና የተጋነነ የዋጋ ጭማሪ እየተደረገ መሆኑን እየደረሱ ያሉ መረጃዎች ያሳያሉ። ከነዚህ ውስጥ አንዱ በሆነው በአዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ስር በሚገኘው የመምህራን ማህበር መኖሪያ ቤት ግንባታ ፕሮጀክት ላይ በቅርቡ ይፋ የተደረገው እጅግ ከፍተኛና የተጋነነ የዋጋ ጭማሪ በአባላቱ መካከል ከፍተኛ ቅሬታና ውጥረትን መፍጠሩ ተሰማ። የፕሮጀክቱ ተሳታፊ የሆኑ መምህራን እንደገለጹት ቀደም ሲል ከተስማሙበት የዋጋ ተመን ውጭ በአሁኑ ወቅት ከ134 በመቶ እስከ 238 በመቶ የሚደርስ ያልጠበቀ ጭማሪ ተጭኖባቸዋል። ይህ ጉዳይ የመምህራኑን አቅም ያላገነዘበና የወቅቱን የገበያ ሁኔታ ሰበብ በማድረግ የተፈጠረ ህገወጥ አሰራር ነው በሚል በጽኑ እየተኮነነ ይገኛል። ሰሞኑን በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ አዳራሽ ውስጥ ከመምህራን ማህበር ፕሬዚዳንትና ከዩኒቨርሲቲው ተወካዮች ጋር በጉዳዩ ላይ ሰፊ ውይይት የተደረገ ቢሆንም ምንም አይነት አዎንታዊ ለውጥ ውጤት ሳይገኝ መበተኑን የኮሚቴው አባላት ገልጸዋል። በትግራይ የሚፈጸመው የግዳጅ ወታደራዊ ምንላ እንደ ጦር ወንጀል ሊቆጠር ይችላል
አለ ኢሰመኮ። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ በትግራይ ክልል ከመንግስት መዋቅር ውጭ በሚገኝ ታጣቂ ቡድን የተፈጸመ ያለው የግዳጅ ወታደራዊ ምልመላ እንደ ጉልበት ብዝበዛና ጦር ወንጀል ሊቆጠር እንደሚችል በጽኑ አስጠነቀቀ። ኮሚሽኑ በክልሉ የአብነት ትምህርት ቤት ተማሪዎችን ጨምሮ ወጣቶች ከአብያተ ክርስቲያናት፣ ከገበያ ቦታዎች፣ ከማዘውተሪያ ማዕከላትና ቤት ለቤት በአሰሳ እየታፈሱ በወታደራዊ ተግባር ላይ እንደሚሰማሩ የገለጸ ሲሆን በግዳጅ ከሚታፈሱትም መካከል አብዛኞቹ እድሜያቸው ከ18 ዓመት በታች የሆኑ ህጻናት መሆናቸውን አረጋግጫለሁ ብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ክልሉ በቅርቡ አወጣው የተባለው የግዳጅ ውትድርና ምልመላ ሰነድ ዓለም አቀፍ ህግም የጣሰ እና ህገ መንግስታዊ መሰረት የሌለው ነው ብለዋል። ይህ አሰራር ለተደራራቢነት ከፍተኛ ለሆነ የሰብአዊ መብቶች ጥሰት ምክንያት እንደሚሆን በማስገንዘብ የአዋጁ ተፈጻሚነት በአስቸኳይ እንዲቆም ዋና ኮሚሽነሩ ጥሪ አቅርበዋል። ይህ ኢሰመኮ የስርዓቱን እድሜ ለማራዘም በተወከሉ ታዋቂ ግለሰቦች የሚመራና ተአማኒነት የሌለው ሪፖርቶችን እያዛባ የሚያቀርብ በሚል ክስ የሚወነጀል ድርጅት ሆኗል። በፈረንሳይ በአስከፊ ሙቀት ሳቢያ ከ2000 የሚልቁ ሰዎች ህይወታቸው ማለፉ ተገልጿል። ባለፈው ሰኔ ወር ፈረንሳይን ባጋጠመት የአስከፊ የሙቀት ማዕበል ምክንያት ከ2025 በላይ ተጨማሪ ሰዎች ህይወታቸው ማለታቸውን የአገሪቱ የጤና ባለስልጣናት አስታውቀዋል። በተለይም ከሰኔ 22 ጀምሮ በነበረው ሳምንት የሙቀቱ መጠን ከ40 ዲግሪ ሴልሲየስ በላይ በደረሰበት ወቅት የሟቾች ቁጥር በ29.1% የጨመረ ሲሆን በዋና ከተማ ፓሪስና አካባቢዋ ደግሞ የሞት መጠኑ እስከ 62% ድንገተኛ ጭማሪ አሳይቷል። ይሁን እንጂ ከተለያዩ ክልሎች የተሟላ መረጃ ገና እየተሰባሰበ በመሆኑ አሁን ይፋ የሆነው የሟቾች ቁጥር ከዚህም በላይ ሊያሸቅም እንደሚችል የህዝብ ጤና ጥበቃ ተቋሙ አስጠንቅቋል። ምንም እንኳን የአሁኑ የሙቀት ማዕበል እጅግ የበረታ ቢሆንም የሀገሪቱ የጤና ሚኒስትር ስቴፋኒ ሪስት እንደገለጹት የጉዳቱ መጠን ከ15,000 ሰዎች ካለቁበት የ2003 አስከፊ አደጋ ጋር አይነጻጸርም። ሆኖም የፓሪስ ሆስፒታሎች ዋና ዲሬክተር ኒኮላስ ሬቬል እንደሚያስጠነቅቁት የዚህኛውም ዙር የሟቾች ቁጥር ባለፈው ዓመት 5700 ሰዎችን ከቀጠፈው የሙቀት ማዕበል የላቀ ሊሆን እንደሚችል ተገምቷል። በመጨረሻ ስፖርት፣ የአትላስ አንበሶች ካናዳን አሸነፉ፣ ወደ ዓለም ዋንጫ ሩብ ፍጻሜ ማለፉ። ሞሮኮ በዓለም ዋንጫ ማጣሪያ የ16ቱ ዙር ጨዋታ ካናዳን 3-0 በሆነ ውጤት በማሸነፍ ወደ ሩብ ፍጻሜ መሻገሯን አረጋግጣለች። የአትላስ አንበሶቹ የዓለም ዋንጫን የማንሳት ህልማቸውን ያው ለማድረግና አዲስ ታሪክ ለመጻፍ በስታዲየሙ አስደናቂና እጅግ ማራኪ ብቃታቸውን አሳይተዋል። ይህን ታሪካዊ ጉዟቸውን ለመቀጠልም በሩብ ፍጻሜ የፈረንሳይና የፓራጓይ ጨዋታ አሸናፊ የሆነውን ቡድን የሚገጥም ይሆናል። የዕለቱ ዜናዎች ይህን ይመስላሉ። ከቀሪ ዜናዎቻችን ጋር አብራችሁን ቆዩ።

0: አድማጮቻችን የምትከታተሉት አራው ከሚገኘው ካናል ኬሪድ ታይም ተላልፍላችሁን የተስፋ ድምጽ ስርጭታችን ነው። ዝግጅታችንን በዜና እንዲሁም ራሄል ጌቱ ናና ያለች ባዜመቹ አዲስ ጡመ ዜማ ጀምረናል። ዝግጅታችን ድውድታችሁት በመታመን አጉል መተሰኛው ቅንጫቢው እናንተ እናደርሳለን። Ihr hört den Kompass auf Amharisch, Nachrichten und Musik aus Äthiopien.
1: Kanal K. Der Gwen Schiedra.

አሁን እኔን የገረመኝ የመጅሊሱ መሪና ደረሶቻቸው ድንገት ከመሬት ተነስተው አረብኛ ቋንቋ እንደ መደበኛ ትምህርት እንዲሰጥ ዝግጅት የተደረገ መሆኑን መናገራቸው ነው። ይህ ነገር እውነት ከሆነ ለምንድነው በመንግስት ፍንጭ እንኳ ያልተሰጠን? መንግስትና ነባራዊ ኢኮኖሚ ግብዓቶች አይደሉም እንዴ እንዲህ አይነቱን ሂደት ተግባራዊ ሂደት የሚያደርጉት? ለምሳሌ አሜሪካን ሀገር ላይ የስፓኒሽ ቋንቋ ሁለተኛ አስፈላጊ መግባቢያ ነው። መንግስትም ይሁን ፕራይቬት ሴክተር አስፈላጊውን ለማዋቀር ተሰርቶለታል። እንግዲያውስ ፈረንሳዮችና ጀርመኖች ለእንግሊዝኛ ተናጋሪ ነጮች የበለጠ ቀረቤታ ነበራቸው። ስፓኒሽ የተመረጠው የኢኮኖሚ ጠቀሜታው በተግባር ስለታመነበት ነው። እና የሙስሊሙ መሪና ደረሳው አህመዲን ጀበል አረብኛ ኢትዮጵያ ላይ አስፈላጊና ወሳኝ ቋንቋ እንዲሆን የፈለጉበት ምክንያት ምን እንደሆነ አንዳች የሚጠይቅበት ምክንያት የለም። ምክንያቱም ሃይማኖታዊና ከፋፋይ በመሆኑ ማለት ነው። ግዕዝ የቤተ ክህነት ቋንቋ ነው ብለው የተከራከሩ ሰዎች አረብኛ ቁርአን የተከተበበት ቋንቋ መሆኑ ጠፍቷቸው አይደለም፣ አጉል አይደለም።

ድህነት የሚወገደው አሳሰብ ላይ ሲሰራ ነው። ኢትዮጵያ ባለፉት 50 ዓመታት ያደረገችው ጉዞ ያተረፈላት ድህነት እንጂ ሀብት እንዳልሆነ የህዝቧ ኗኗር አፋውጥቶ ይመሰክራል። ኢትዮጵያን ከፊውዳል አገዛዝ አላቆ ወደ ተሻለ አስተዳደር ይለውጣል የተባለው አብዮት ያተረፈው የእርስ በርስ መተላለቅን፣ በተሳሳቱ የፖሊሲ ውሳኔዎች በግል ጥሩ ግሮ ማደግን በመክታት በስመ እኩልነት ከድህነት ውርስ አለመላቀቅን፣ በበርካታ የተፈጥሮ ጸጋዎች የታደለች ሀገርን የተመጽዋችነት ተምሳሌት ከማድረግ የዘለለ ፋይዳ አልነበረውም። አገር በቀል የጋራ እሴቶችን ከዘመናዊ እውቀቶች ጋር በማቀናጀት ለልማትና ለእድገት የሚጠቅሙ የፖሊሲ ውሳኔዎች ላይ ከመድረስ ይልቅ በሌሎች ሀገሮች ተሞክረው የከሸፉ ልምዶችን በመለቃቀም የባከኑ ጊዜና ሀብት የኢትዮጵያን ህዝብ የበለጠ የድህነት አረንቋ ውስጥ እንዲወድቅ አድርጎታል። ተብሰክ ያለው የትምህርት ደረጃ ዝግጅትና ልምድ ያላቸው ዜጎች ዋነኛ የልማት ተዋናይ ማድረግ ሲገባ በየአቅጣጫው ማሳደዱ ስለበዛ ለሀገር የሚጠቅሙ ወገኖች የሌሎች ሲሳይ ሆነዋል። ኢትዮጵያ ውስጥ ከህግ አወጣት ጀምሮ እስከ አፈጻጸም ድረስ ያለው በጥናትና በምርምር የታገዘ ስላልነበረ በሁሉም መስኮች የሚወጡ ፖሊሲዎችና ስትራቴጂዎች ለእድገት አበርክቶ አልነበራቸው ማለት ይቻላል። ቢኖሯቸው ኖሮ ኢትዮጵያ ከሳፈሪው ምግብ ተመጽዋችነት የሚያላቅቋት ምርቲዎች ማበጀት ይቻል ነበረ። የአብዛኛው የኢትዮጵያ ህዝብ ኑሮ ከሞቱት በላይ ካሉት በታች አይሆንም ነበረ። ከግማሽ ክፍለ ዘመን በላይ የዘለቀውን የመከራ ኑሮ ለመቀየር ምን መደረግ አለበት ከሚለው ጉዳይ ብርቱ መናገሪያ መሆን አለበት። እንደሚታወቀው ኢትዮጵያ ለግብርና የሚሆን ሰፊ መሬት፣ ከፍተኛ የውሃ ሀብት፣ ተስማሚ የአየር ጸባዮች እንዲሁም ከማንኛውም ነገር በላይ ቁጥሩ እጅግ ከፍተኛ የሆነ ወጣት የሥራ ኃይል አላት። በማዕድን ዘርፎች ቢኬድ በዓለም ገበያ ውድ ዋጋ የሚያወጡ ወርቅን ጨምሮ በርካታ ማዕድናት እንዳሉ በጥናት የተረጋገጠ ነው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ ከአንድ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ እንደነገሩን ቱሪዝም የኢትዮጵያ አዲሱ ሞተር መሆን ይችላል። ኢትዮጵያ የቱሪዝም ሀብት ተፈጥሯዊ፣ ታሪካዊ፣ ሃይማኖታዊ፣ መልክዓ ምድራዊና በማይደሰስ ቅርሶች ጭምር የሚገለጽ እንደሆነ ብዙ የተባለበት ነው። ይህንን ሀብት ከቅርብ ጊዜ ወዲህ በስፋት ለማልማት ከፍተኛ ስራዎች መከናወናቸውን ጠቅላይ ሚኒስትሩ በቃለ ምልልሳቸው ወቅት ገልጸዋል። ብሔራዊ ቤተ መንግስት፣ የጎንደር አብያተ ክርስቲያናት፣ ጅማ አባጅፋር ቤተ መንግስት፣ የሐረር ጅጉል ግንብና የሱፍ መርወሻን ጨምሮ በርካታ ታሪካዊና ተፈጥሯዊ ቅርሶች ደረጃቸውን ጠብቀው ታድሰው የቱሪዝም ገቢ እያሳደጉ እንደሚገኙ አስረድተዋል። እነዚህን የቱሪዝም ሀብቶች በመግለጥ ለእይታ ማብቃት ብቻ ሳይሆን ሌሎች የተደበቁ ሀብቶችን አውጥቶ ጥቅም ላይ መዋል ያስፈልጋል። ሀብት ላይ ተቀምጦ መራብም ሆነ በረባ ባረባው እየተጋጩ አገር ማመስ ለማንም አይጠቅምም። ግብርና አሁንም የአገሪቱ ኢኮኖሚ የጀርባ አጥንት ነው። ግብርና ከምግብ ምርቶች በተጨማሪ ለኢንዱስትሪ ግብዓት የሚሆኑ ምርቶችን ከማስገኘት አልፎ በውጭ ገበያ ተወዳዳሪ በመሆን ከፍተኛ የውጭ

እንዲሁም ይቅርታ እንዲሁም ለስራ ዝግጁ መሆን የሚችል ወጣት የሰው ኃይል ይዞ መቸገር በእጅጉ የሚያስተች ነው። በ21ኛው ክፍለ ዘመን ውስጥ ሆኖ በርካታ ዜጎች የምግብ ችግር አለባቸው ሲባል ያሳፍራል። የምግብ ዋስትናን ከማራገጥ አልፎ ለውጭ ገበያ መብዛትና በጥራት ማምረት አለመቻል ማስቆጨት አለበት። በሌሎች ዘርፎችም ለውጥ እንዲመጣ በመንግስት የሚወጡ ፖሊሲዎች ዘመኑን ያወጁ መሆን አለባቸው። ፖሊሲ አስፈጻሚዎች ዝግጅታቸው ከዘመኑ ጋር እኩል መራመድ መቻል አለበት። የአስተሳሰብ አድማሳቸው የሰፋ ጥቂቶች ስር ተከልሎ ለውጥ ማምጣት አይቻልም። በመንግስት የሚወጡ ፖሊሲዎችና ስትራቴጂዎች ከእቅድ ጀምሮ እስከ አፈጻጸም ድረስ ያለ ሂደት ጠንካራ ቁጥጥርና ክትትል ሲደረግበት ውጤቱ አመርቂ እንደሚሆን በጠቅላይ ሚኒስትሩ ቅርብ እይታ ውስጥ ሆነው ከሚጠናቀቁ ፕሮጀክቶች መገንዘብ ይቻላል። በሌላ በኩል ከፍተኛ ሀብት እየወጣባቸው ለአመታት የሚጓተቱ ወይም ጭራሽ ድምፃቸው የሚጠፋ ፕሮጀክቶች አገር እያደዩ የህዝቡን ተስፋ እያጨለሙ ነው። የሰው ኃይልን ከበጀት ጋር አቁራኝቶ የተፈጥሮ ጸጋዎችን በማልማት አገር ማሳደግ የሚቻለው የአስተሳሰብ ለውጥ ሲኖር ነው። ብልሹ አሰራሮችን ሙስና በቁርጠኝነት ሲዘመትባቸውና አጥፊዎች በግ ሲቀጡ ነው። ግልጽነትና ተጠያቂነት ሲኖር ጭምር ነው። ያለፉትን 50 ዓመታት እንደመነሸ በመውሰድ የአገሪቱ መሠረታዊ ችግሮች ምን እንደሆኑ መፈተሽ ይገባል። ኢትዮጵያ የመሬት ስሪት ጉዳይ ቀዳሚ መሆንም አለበት። የመሬት ስሪትን በተመለከተ በርካታ ጥናቶችን የሰሩ አንጋፋ ባለሙያዎችን በማማከር መፍትሄ ለመፈለግ ጥረት ይደረግ። ዜጎች በነጻነት ዕውቀታቸውን፣ ልምዳቸውና ክህሎታቸውን ተጠቅመው ለሀገር አስተዋጽኦ እንዲያበረክቱ የሚያስችሉ አሰራሮች ተግባራዊ ይደረጉ። በየቦታው አላሰራ ብለው የተደረደሩ መሰናክሎች ይወገዱ። ህጎች፣ ደንቦችና መመሪያዎች ሲወጡ ዜጎችን ለስራ የሚያነሳሱ እንጂ ተስፋ የሚያስቆርጡ አይሆኑ። አመራሮችም ሆነ አስፈጻሚዎች ለስራ እንቅፋት እንዳይሆኑ ተቋማት ዘመኑን በሚመጥን ደረጃ ይዋቀሩ። ሰርተው የሚያሰሩ እንጂ የሚያሰናክሉ ገለል ይደረጉ። ችግሮችን ማወቅ የመፍትሄ ግማሽ መንገድ ነው እንደሚባለው የደህንነት ምክንያቶች ተነክሰው ይለዩ። ከደህንነት ተላቆ የሀብት ማማ ላይ መቆናጠጥ የሚቻለው ጥራት ባለው አስተሳሰብ ነው። ስለዚህም ደህንነትን ለማስወገድ አስተሳሰብ ላይ ይሰራ። እናመሰግናለን ሪፖርተር።

አድማጮቻችን የምትከታተሉት ሐራው ከሚገኘው ካናል ኬሪ ዲጂታል ተላልፈላችሁን የተስፋ ድምጽ ስርጭትን ነው። ዝግጅታችንን በዜና እንዲሁም በርሳ አንቀጽ የመጀመሪያውን ግማሽ ክፍለ ጊዜ አጠናቀናል። ሁለተኛውን ግማሽ ክፍለ ጊዜ በቴዲ አፍሮ ሲሆን ሙሽራ ሙዚቃ ሁለተኛውን ግማሽ ክፍለ ጊዜ ጀምረናል ማለት ነው። ዝግጅታችንን ተከታተሉ። ፎን የኢትዮጵያን ኢንዲሽቫይዝድ ኮምፓስ አሞንታግ አውፍ ካናል ካ

አለማወቅ ደፋር ያደርጋል። ይህ አባባል እንደዛሬው እውነት ሆኖ የሚያውቅበት ጊዜ ያለ አይመስለኝም። በየፖድካስቱና በየቴሌቪዥን ጣቢያው ላይ የምናየው ነገር ይህንኑ ነው። ስለ ጤና፣ ስለ ታሪክ፣ ስለ ልቦና፣ ስለ ኢኮኖሚ፣ በቃ ስለ ሁሉም ነገር የሚያውቁ የሚመስሉ ግን ደግሞ ጥልቀት የሌላቸው ሰዎች ማይክ ይዘው በድፍረት ሲናገሩ እናያለን። የሚገርመው ደግሞ ደፋር መሆናቸው ብቻ አይደለም፣ ዓመታትን ሙሉ በትምህርትና ልምድ ያሳለፉትን ባለሙያዎችን በድፍረት ሲያጣጥሉና ስህተት እንደሆኑ ሊያስረዱን ሲሞክሩ ስናይ ነገሩ ግርምትንም ቁጭትንም ይፈጥራል። አንድ ሰው ስለ አንድ ርዕሰ ጉዳይ ያለው እውቀት ወይም ብቃት በጣም ዝቅተኛ በሆነ ቁጥር የራሱን ድክመትና ለማወቅ የመገምገም አቅሙም አብሮ ይጠፋል። ግለሰቡ ስለ ጉዳዩ ጥልቀት ስለማያውቅ ራሱን ከፍተኛ አውቂ አድርጎ ይገምታል። በዚህም ምክንያት ንግግሩ ውስጥ ምንም አይነት ጥርጣሬ ወይም ፍርሃት አይታይበትም። በተቃራኒው ደግሞ አንድ ሰው ስለ ጉዳዩ እያጠናና እያወቀ በሄደ ቁጥር ነገሩ ምን ያህል ሰፊና ውስብስብ እንደሆነ መረዳት ይጀምራል። ያን ጊዜ ገና መማር አለብኝ፣ የማላውቀ ነገር ብዙ ነው ብሎ ራሱን ዝቅ ያደርጋል። ንግግሩም ጥንቃቄ የተሞላበት ይሆናል። አሁን የምናየው ድፍረት ማህበረሰባችን ውስጥ የሚያመጣው ጥልቁ አደጋ ማህበረሰቡ ዓመታትን ሙሉ ለፍተው እውቀት ከከበቱ ባለሙያዎች ይልቅ ማይክ ለያዙ ቦታ መስጠት ሲጀምር የእውቀትና የባህል መዋቅር መናጋት ይጀምራል። ይህ በሚሆንበት ጊዜ ወጣቱ ትውልድ ምን ይማራል? ለመታወቅ ለመከበርና ሰው እንዲያደምጠኝ መማርና መልፋት አያስፈልገኝም፣ ዝም ብዬ በድፍረት መናገር ይበቃኛል የሚል የተሳሳተ ግንዛቤ ይይዛል። ስለዚህ አንድ ሰው በከፍተኛ በራስ መተማመን ስላወራ ወይም ድምፁን ከፍ ስላደረገ ብቻ ያ ሰው አዋቂ ነው ማለት እንዳልሆነ መረዳት አለብን። የእውቀት ትልቁ ጠላት አለማወቅ ሳይሆን አዋቂ መምሰል ነው።

አድማጮቻችን የምትከታተሉት አራው ከሚገኘው ካናል ኬሬዲታ የሚተላለፍላችሁን የተስፋ ድምጽ ስርጭት ነው። ዝግጅታችን ወደ መገባደጃው ላይ የደረሰ ነው። አሁን የደረሰና አሳዛኝ ዜና አለ። አንጋፋ ድምጻዊት ራሄል ዮሐንስ ከዚህ ዓለም በሞት ተለየች። በኢትዮጵያ የሙዚቃ ታሪክ ውስጥ በተለይም በዘመን አሽሬ ኦልዲትና ባህላዊ ስራዎቿ የብዙዎችን ልብ የማረከችው አንጋፋው ድምጻዊትና የዜማ ደራሲ ራሄል ዮሐንስ ከዚህ ዓለም በሞት መለየቷ ተሰምቷል። የጥበብ አሻራና መንፈሳዊ ሕይወት የማይረሱ ስራዎቿ አራዳ፣ ሚኒሊክ፣ የዳኘኝ ሰው እና በርካታ ስራዎቿን ለህዝብ ያበረከተችው ድንቅ አርቲስት ነበረች። በቅርብ ዓመታት ውስጥ ሙሉ በሙሉ ከዓለማዊ ሙዚቃ ርቃ ህይወቷን ሙሉ በሙሉ ለመንፈሳዊ አገልግሎት ለመዘመር ሰጥታ እንደነበረ ይታወሳል። ድምፃዊት ራሄል ዮሐንስ የሁለት ወንድና አራት ሴት ልጆች እናት እንዲሁም የበርካታ የልጅ ልጆች አያት ነበረች። ለቤተሰቦቿ፣ ለአድናቂዎቿና ለመላ ቤተሰቦቿ የጥበብ ፍቅረኛ በሙሉ መጽናናት እንመኛለን። ፈጣሪ ነፍሷን በገነት ያኑርልን። በድጋሚ እንግዲህ የራሄልን ሚኒሊክ ሙዚቃ ልጋብዛችሁ።

አድማጮቻችን እንግዲህ የራኤል ዮሐንስ ነፍስ በአጸደ ገነት ያኑርልን በድጋሚ እያልን የዛሬውን ዝግጅታችን ልናጠናቀቅ ጥቂት ደቂቃዎች ቀርተዋል። እንሰነብታችሁ ግድ ሆኗል ማለት ነው። በተመሳሳይ ፕሮግራም የዛሬ 15 ቀን እስክንገናኝ ድረስ ለሀገራችን ሰላም፣ ለዓለማችን ሰላም፣ ቸር ያሰንብተን። Den Kompass auf Äthiopien gibt es wieder in zwei Wochen Montag um 20 Uhr auf Kanal K. መጨረሻው ሙዚቃ የሚጫወትልን ናቲኬር ነው። አሁንም ነገር ናቲኬር